የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 3 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የመስከረም 3 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደ ተለመደውና ዘወትር ሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል 2 ስርጭታችን ደግሞ ቤተሰብን የተመለከተ አንድ ልዩ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። የዛሬው ለተረኛ አስተናጋጃችሁ እኔ መብራቱ ለጊዮርጊስ ከባልደረባዬ ባራና በርግኔ ጋበጋራ በመሆን አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። መልካም ሰንበት ለሁላችን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 1 ከቁጥር 15 እስከ 37 ዮሐንስም ከኔ በኋላ የሚመጣ ከኔ በፊት ስለነበረ ከኔ ይልቃል ብዬ የመሰከርኩለት እርሱ ነው በማለት ጮሆ ስለ እርሱ መሰከረ። ከእርሱ ሙላት ሁላችንም በጸጋ ላይ ጸጋ ተቀብለናል። ሕግ በሙሴ በኩል ተሰጥቶን ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል መጣ። ከቶኑ እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱን ገለጠው። አይሁድ ማንነቱን እንዲጠይቁት ካህናትንና ሌዋውያንን ከኢየሩሳሌም ወደ እርሱ ሲልኩ ዮሐንስ የሰጠው ምስክርነት ይህ ነበር። ከመመስከርም ወደ ኋላ አላለም። እኔ ክርስቶስ አይደለሁም ብሎ በግልጽ መሰከረ። እነርሱም ታዲያ አንተ ማነ? ኤልያስ ነ? ብለው ጠየቁት። እርሱም አይደለሁም አለ። እነርሱም ታዲያ ነቢይ ነ? ብለው ጠየቁት። እርሱም አይደለሁም ሲል መለሰ። በመጨረሻም እንግዲያውስ ማነ? ለላኩን ሰዎች መልስ እንድንሰጥ ስለ ራስ ምን ትላለህ? አሉት። ዮሐንስም በነቢዩ ኢሳይያስ እንደ ተነገረው ለጌታ መንገድ አቅኑለት እያለ በምድረ በዳ የሚጮህ ድምፅ እኔ ነኝ ሲል መለሰ። ከላኩትም ፈሪሳውያን አንዳንዶቹ ታዲያ ክርስቶስ ወይም ኤልያስ ወይም ነቢይ ካልሆንክ ለምን ታጠምቃለህ? ብለው ጠየቁት። ዮሐንስም እንዲህ ብሎ መለሰላቸው፣ እኔ በውኃ አጠምቃለሁ፣ እናንተ የማታውቁት ግን በመካከላችሁ ቆሟል። ከእኔ በኋላ የሚመጣው የጫማውን ማሰሪያ ለመፍታት እንኳን የማልበቃ እርሱ ነው። ይህ ሁሉ የሆነው ዮሐንስ ሲያጠምቅ በነበረበት ከዮርዳኖስ ወንዝ ማዶ በቢታንያ ነበር። ዮሐንስ በማግስቱ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኀጢአት የሚያስወግድ የእግዚአብሔር በግ። ከእኔ በኋላ የሚመጣው ከእኔ በፊት ስለ ነበር ከእኔ ይልቃል ያልኩት እርሱ ነው። እኔ ራሴ አላወቅኩትም ነበር፣ በውኃ እያጠመቅሁ የመጣሁትም እርሱ በእስራኤል ዘንድ እንዲገለጥ ነው። ከዚያም ዮሐንስ እንዲህ ሲል ምስክርነቱን ሰጠ፣ መንፈስ እንደ እርግብ ከሰማይ ወርዶ በእርሱ ላይ ሲያርፍ አየው። በውኃ እንዳጠምቅ የላከኝም በመንፈስ ቅዱስ የሚያጠምቀው መንፈስ ሲወርድና በእርሱ ላይ ሲያርፍ የሚታየው እርሱ ነው ብሎ እስከ ነገረኝ ድረስ እኔም አላወቅኩትም ነበር። አይቻለው፣ እሱ የእግዚአብሔር ልጅ እንደሆነ እመሰክራለሁ። በማግስቱ ዮሐንስ ከሁለት ደቀ መዛሙርቱ ጋር እንደገና እዚያው ቦታ ነበር። ኢየሱስንም በዚያ ሲያልፍ አይቶ እነሆ የእግዚአብሔር በግ አለ። ሁለቱም ደቀ መዛሙርትም ይህንን ሲናገር ሰምተው ኢየሱስን ተከተሉት። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፈቃድ ያላችሁ ሁሉ፣ የአዋጅ ነጋሪ ድምፅ እንዲህ ይላል፣ የእግዚአብሔርን መንገድ በምድረ በዳ አዘጋጁ፣ ለአምላካችን አውራ ጎዳና በበረሃ አስተካክሉ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ እንደ ተገለጸው የሚለውን የነቢዩ ኢሳይያስን የትንቢት አዋጅ ሳይረዱት ቀርተው ዛሬ አንተ ማነህ እያሉ በጥያቄ መጥምቁ ዮሐንስን ሲያጣድፉት ቀደም ሲል በተነበበው ወንጌል ሰምተናል። እሱም የሚተማመንበት ቀድሞውኑ ማንነቱን የተረዳው ምስክርነቱን እንዲህ ሲል ይሰጣል። እስኪ አንተ ማነህ? ነቢዩ ኤልያስ ነህ? አንተ ነቢይ ነህ? እሺ አንተ ማነህ ብለው ሲጠይቁት የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ ነኝ ይላቸዋል። እንኳን ከዘመነ ሉቃስ ወደ ዘመነ ዮሐንስ በሰላም አሸጋገራችሁ እያልኳችሁ ከላይ ያለውን ትንቢት ከተተነበየ ከክርስቶስ ልደት በፊት ከ700 ክፍለ ዘመን አካባቢ ነበር። ከዚያም በኋላ ዮሐንስ የእግዚአብሔርን መንገድ አቅኑ፣ ንስሐ ግቡ እያለ መጥቶ በዮርዳኖስ ወንዝ ክርስቶስን አጥምቋል። ታላቁ የክርስቶስ ምስክር ለፈሪሳውያን ምስክርነቱ ሰጠ። ዛሬ እኛ በአዲስ ዓመት

ወይም በ2016 ዓመተ ምህረት ላይ እንገኛለን። ያለፈው ዓመት ሐዋርያው ጳውሎስ በቆሮንቶስ መልእክቱ እንደሚያስተምረን ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን ይለናልና የጌታ ባለ ዕዳ እንዳንሆን ራሳችንን እንመርምር። ራሳችንን መርምረን ድክመታችንን ካወቅን በአዲስ ዓመት አዲስ ተስፋ፣ አዲስ ነገር፣ አዲስ ሕይወት ያስፈልገናል። በያዝነው አዲስ ዓመት ምን አስበናል? ዮሐንስ ስለ ክርስቶስ እውነት እንደ መሰከረ እኛስ እንዴት ስለ አምላካችን ስለ ጌታችን መድኃኒታችን መመስከር አለብን ወይም እንችላለን? በሥራ ገበታችን አብረውን በሚኖሩ ጎረቤቶቻችን እንዲሁም በጓደኞቻችን መካከል ምን መምሰል ወይም ምን መሆን አለብን? የቤተ ክርስቲያን ሕይወታችን ምን መምሰል አለበት? ይህንን ሁሉ መመርመር የሚገባን ነገር ሲሆን እነዚህን ሁሉ ነገሮች ለወደፊቱ ሕይወታችን መቃናት መስፈርት ናቸው፣ መሠረትም ናቸው። እነዚህን ነገሮች ሁሉ በደንብ ተረድተን ከተገበርናቸው፣ ስህተቶቻችንን መርምረን ካስተካከልናቸው፣ በተለይም በቤተ ክርስቲያናችን ሕይወት ወደ ምስጢራት ቀርበን ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን የምንጠነክር ከሆነ በክርስቲያን ሕይወታችን ፍሬያማ እንሆናለን ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ በዛሬው ቅዱስ ወንጌል ንባብ ማዕከል ውስጥ የዮሐንስ ወንጌል ምዕራፍ 1 ከቁጥር 29 እስከ 37 ላይ ያሉ ማለት ነው። ይህ የመጥምቁ ዮሐንስ መልእክት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እንደተጠቀሰው የሚል አረፍተ ነገር እናገኛለን። እርሱን ኢየሱስን የሚያመለክት በእይታና የእጅ ምልክት የታጀበ ምልክት ይመስላል። ሁኔታውን በዓይነ ሕሊና እናስብ። በዮርዳኖስ ወንዝ ዳርቻ ላይ ነን። ዮሐንስ እያጠመቀ ነው። ከ900 ዓመታት በፊት እስራኤላውያንን ከጣዖት አምላክ ያነጻ የነበረውንና እውነተኛውን በእግዚአብሔር ላይ የተመሠረተ እምነት እንዲኖራቸው አድርጎ የነበረውን ታላቁን ነቢይ ኤልያስን ለብዙዎች ያሳሰበው ሰው ጥምቀትን ለመቀበል ወደ ወንዝ መጥተው በተለያየ ዕድሜ ላይ ያሉ ብዙ ሰዎች፣ ወንዶችና ሴቶችን እንመለከታለን። ታላቁ ነቢይ ኤልያስ በቃል ኪዳኑ አምላክ በአብርሃም በይስሐቅና በያዕቆብ አምላክ ላይ ወዳለው እውነተኛ እምነት መለሳቸው። ዮሐንስ መንግሥተ ሰማያት እንደ ቀረበች፣ መሲህንም ራሱን ሊገልጥ እንደሆነ፣ እናም እንደ ሰው መዘጋጀት መለወጥና በጽድቅ መሥራት እንዳለበት ይሰብካል። ለሕዝቡም የሚጨበጥ የንስሐ መንገድ ለመስጠት በዮርዳኖስ ወንዝ ማጥመቅ ጀመረ። እነዚህ ሰዎች በኀጢአታቸው በመጸጸት ንስሐ ለመግባት የኀጢአት ካሳ ለመክፈልና ሕይወታቸውን በአዲስ መልክ ለመጀመር መረጡ። እርሱ ማለትም መጥምቁ ዮሐንስ ያውቀዋል። መሲሁ የጌታ የተቀደሰ አሁን ቅርብ እንደሆነ ያውቃል። እናም እሱን የማወቅ ምልክቱ መንፈስ ቅዱስ በእርሱ ላይ እንደሚወርድ ያውቃል። በእውነቱ እርሱ እውነተኛውን ጥምቀት በመንፈስ ቅዱስ ጥምቀትን ያመጣል። የዮሐንስ ወንጌል ምዕራፍ 1 ከቁጥር 33 ላይ እንደተገለጸው፣ እናም ጊዜው ደረሰ። ኢየሱስ በወንዙ ዳር በሰዎች መካከል እንደ ኀጢአተኛ እንደ ሁላችንም ማለት ነው ሆኖ ታየ። በሰላሳ ዓመቱ ናዝሬት ከሚገኘው ቤቱን ለቆ በወጣ ጊዜ በመጀመሪያ ያደረገው የአደባባይ ተግባሩ ነው። ወደ ይሁዳ አገር ወርዶ ዮርዳኖስ ወንዝ ሄዶ በዮሐንስ እጅ ተጠመቀ። የሚሆነውን እናውቃለን። መንፈስ ቅዱስ በርግብ አምሳል በኢየሱስ ላይ ወረደና የአብ ድምፅ የተወደደውን የአብ ልጅ ወልድ መሆኑን አውጇል። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 እስከ 17 ላይ እንደተገለጸው ዮሐንስ ሲጠብቀው የነበረው ምልክት ነው። እሱ ነው፣ ኢየሱስ መሲህ ነው። ዮሐንስ ግራ ተጋብቷል። ምክንያቱም ራሱን በማይታሰብ መንገድ በመግለጥ በኀጢአተኞች መካከል ከእነርሱ ጋር ተጠመቀ፣ ወይም ይልቁኑ እንደ እነርሱ ሆነ። መንፈሱ ግን ዮሐንስን አብርትቶታልና በዚህ መንገድ የእግዚአብሔር ፍቅር እንደ ተፈጸመ፣ የማዳን ዕቅዱ እንደሚፈጸም እንዲረዳ አድርጎታል። ኢየሱስ መሲህ የእስራኤል ንጉሥ ነው፣ ነገር ግን በዚህ ዓለም ኃይል ሳይሆን እንደ እግዚአብሔር በግ በመሆን ነው። የዓለም ኀጢአት የሚያስወግድ የእግዚአብሔር በግ እሱ ነው። ስለዚህ ዮሐንስ እርሱን ለሕዝቡና ለደቀ መዛሙርቱ ጠቁሟል። ምክንያቱም ዮሐንስ እርሱን እንደ መንፈሳዊ መሪ የመረጡት ብዙ ደቀ መዛሙርት ነበሩትና አንዳንዶቹም የመጀመሪያዎቹ የኢየሱስ ደቀ መዛሙርት ሆነዋል። ስማቸው በደንብ እናውቃቸዋለን። በኋላ ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ ያዕቆብና ወንድሙ ዮሐንስ ሁሉም
እንደ አሳጥ ማጆች ሁሉም እንደ ኢየሱስ የገሊላ ሰዎች ነበሩ። ውድ ወንድሞቼና እህቶቼ ለምን በዚህ ትዕይንት ላይ ለረጅም ጊዜ ትኩረት ሰጠን ብለን ልንጠይቅ እንችል ይሆናል። ምክንያቱም ወሳኝ ነገር ነው፣ ተረት አይደለም፣ ወሳኝ ታሪካዊ ሁኔታ ነው። ይህ ትዕይንት ለእምነታችን ወሳኝ ነው፣ እናም ለቤተ ክርስቲያን ተልእኮም ወሳኝ ነው። ቤተ ክርስቲያን በሁሉ ጊዜ በመጥምቁ ዮሐንስ ያደረገውን እንድታደግ ተጠርታለች። ኢየሱስን ለሕዝቡ ማሳየት ይኖርባታል። እነሆ የዓለም ኃጢአት የሚያጠፋ የእግዚአብሔር በግ በማለት ወደ እርሱ ልትጠቁም ይገባታል። እርሱ እንደ አዳኝ ነው። እርሱ በኃጢአተኞች መካከል ትሑት የሆነው ጌታ ነው። እርሱ ግን እርሱ ነው። የሚመጣ ሌላ ኃያል የለም፣ አይደለም። እርሱ ነው። እርሱ የእግዚአብሔር በግ ነው። እርሱ ታማኝ የእግዚአብሔር የዋህ በግ ነው። እኛ ካህናት በቅዳሴ ጊዜ ኅብስቱንና ወይኑን ለሕዝቡ ስናቀርብ የክርስቶስ ሥጋና ደም የሚሆነው ዕለት ተዕለት የምንደግማቸው እነዚህን ቃላት ነው። ይህ የአምልኮ ምልክት ራሷን የማታውጀውን ነገር ግን ክርስቶስን ብቻ የምታውጀውን የቤተ ክርስቲያንን ተልእኮ በሙሉ ይወክላል። ቤተ ክርስቲያን ራሷን ስታውጅ ወየውላት፣ ወዴት እንደምትሄድ አታውቅም። ቤተ ክርስቲያን ክርስቶስን ታውጃለች፣ ራሷን አታውጅም። ክርስቶስን ታውጃለች፣ ክርስቶስን ለሌሎች ታመጣለች። ምክንያቱም ሕዝቡ ከኀጢአት የሚያድናቸው ነጻ የሚያወጣቸውና ወደ ተስፋይቱ ምድር የሚመራቸው እውነተኛ ነጻነት የሚሰጣቸው እርሱና እርሱ ብቻ ነው። አምነን መከተል የሚገባን በሚገባ መረዳት እንችል ዘንድ እግዚአብሔር እናት ድንግል ማርያም በአማላጅነቷ ሁላችንንም ትርዳን። የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 3 2018 ዓ.ም ዕለታዊ ስርጭታችንን ነው። አድማጮቻችን የዛሬው የእሁድ የመስከረም 3 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ቤተሰብን የተመለከተ አንድ ልዩ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። የዚህ ዝግጅት አዘጋጅና አቅራቢ በረና በርገናይ ነው። አብራችን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን።

ፍቅር በቤተሰብ ውስጥ በጋብቻ ውስጥ የፍቅር አስፈላጊነት ስለ ፍቅር ምንጭ ካልተናገርን እስካሁን የተነገረው ነገር ሁሉ የጋብቻና የቤተሰብን ወንገል ለመግለጽ በቂ አይሆንም። ምክንያቱም እድገትን ሳናበረታታ የጋብቻና የቤተሰብ ፍቅርን ሳናጠናክርና ሳናዳብር የታማኝነትና እርስ በርስ የመሰጣጠትን መንገድ ልናበረታታ አንችልም። በርግጥ የሚስጥረ ተክሊል ጸጋ ዓላማ ከሁሉም በላይ የጥንዶችን ፍቅር ፍጹም ለማድረግ ነው። የካቶሊክ ቤተ ክርስቲያን ትምህርት ክርስቶስ 1641 እዚህ ላይ ደግሞ ተራራን ከቦታው የምነቀለ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነው። ያለኝን ሁሉ ለድሆች ቢሰጥ ሰውነቴም እንዲቃጠል ለእሳት ብደረግ ፍቅር ግን ከሌለኝ ምንም አይጠቅመኝም። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 2 እስከ 3 ማለት እንችላለን። ፍቅር የምለው ቃል ግን በተለምዶና ብዙውን ጊዜ ያለ አግባብ ሲነገር ይስተዋላል። የየዕለት ፍቅራችን በቅዱስ ጳውሎስ መሳጭ መንባብ ውስጥ የእውነተኛ ፍቅር አንዳንድ ባህሪያት እናያለን። ፍቅር ታጋሽ ነው። ፍቅር ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም፣ ተገቢ ያልሆነ ነገር አያደርግም። ፍቅር ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም። ፍቅር ከእውነት ጋር እንጂ በአመፅ ደስ አይሰኝም። ፍቅር ሁልጊዜ ይታገሳል፣ ሁልጊዜ ያምናል፣ ሁልጊዜ ተስፋ አደርጋል፣ ሁልጊዜ ጸንቶ ይቆማል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4 እስከ 7 ፍቅርን በጥንዶች በልጆቻቸው የዕለት ተዕለት ሕይወት ውስጥ መለማመድና ማዳበር ይቻላል። ይህን የጳውሎስን መልእክት ትርጉም እርሱም ለእያንዳንዱ ቤተሰብ ተጨባጭ ሕይወት ያለውን ጠቀሜታ በጥልቀት ማሰላሰል ያስፈልጋል። ፍቅር ይታገሳል። ፍቅር ታጋሽ ነው። ይህ ማለት ግን ሁልጊዜ ጸንቶ ይቆማል ከምሎ ጋር አይገናኝም። ምክንያቱም ያንን ሐሳብ በመጨረሻው ስንኝ ላይ ተገልጾ ስለምናገኝ ነው። ትርጉሙም እግዚአብሔር ለቁጣ የዘገየ በዘጸአት መጽሐፍ ምዕራፍ 34 ከቁጥር 6 ዘኍልቍ ምዕራፍ 14 ከቁጥር 18 በምሎ በብሉይ ኪዳን የግሪክ ትርጉም ውስጥ ተገልጿል። ከዚህ በስሜታዊነት የማይሰራውንና የማያስቀይመውን ሰው ባህሪ ይጠቅሳል። እኛም ይህን ባህሪ ቃል ክዳን ባቆመውና በቤተሰብ ውስጥ እርሱን እንድንመስል በሚጠራን በእግዚአብሔር ውስጥ እናያለን። ስለዚህ ይህን ቃል የተጠቀምን የቅዱስ ጳውሎስን ጽሑፍ ለንስሐ በር የሚከፍተውን ነገር ግን በምሕረት ሥራዎቹ ኃይሉን የሚገልጠውን የእግዚአብሔርን ትዕግሥት በመወስተው በመጽሐፈ ጥበብ ብርሃን ማንበብ ያስፈልጋል። ምዕራፍ 11 ከቁጥር 23 መጽሐፈ ጥበብ ምዕራፍ 11 ከቁጥር 23 ምዕራፍ 12 ቁጥር 2 እና ቁጥር 15 እስከ 18 ለኃጢአተኞች ምሕረትን የሚያሳየው የእግዚአብሔር ትዕግሥት የእውነተኛ ኃይሉ ምልክት ነው። ታጋሽ መሆን ራሳችንን ሁልጊዜ ለእንግልት ማጋለጥ፣ አካላዊ ጥቃትን መታገስ ወይም ሌሎች ሰዎች እንዲጠቀሙብን መፍቀድ ማለት አይደለም። ግንኙነቶች ወይም ሰዎች ፍጹም መሆን አለባቸው ብለን ስናስብ ወይም ራሳችንን የሁሉ ነገር ማዕከል ስናደርግና ነገሮች እኛ በምንፈልገው መልኩ እንዲሄድ ስንጠብቅ ችግሮች ያጋጥሙናል። ያን ጊዜ ሁሉ ነገር ትዕግሥት እንድናጣ፣ ሁሉ ነገር ጠብ አጫሪዎች እንድንሆን አደርገናል። ትዕግሥትን ካልተለማመድን የንዴት ምላሽ ለመስጠት ሁልጊዜ ሰበብ እንፈልጋለን። በመጨረሻም ከሰው ጋር አብረን መኖር የማንችል ጸረ ሕዝብ፣ ስሜታችንን መቆጣጠር የማንችልና ቤተሰቦቻችንን የጦር ሜዳ የምናደርግ ሰዎች እንሆናለን። ለዚህም ነው የእግዚአብሔር ቃል መራራነቴን ሁሉ፣ ቁጣና ንዴትን፣ ጭቅጭቅና ስድብን ከማንኛውም ክፋት ጋር ከእናንተ ዘንድ አስወግዱ በኤፌሶን መልእክት ምዕራፍ 4 ከቁጥር 31 የሚለን። ትዕግሥት ስር ሊሰድ የሚችለው ሌሎች ሰዎችም በማንነታችሁ በዚህ ዓለም ላይ የመኖር መፍት እንዳላቸው ስንገነዘብ ነው። ወደ ኋላ ቢጎትቱም እቅዶችም ቢያቃውሱብኝ ወይም በድርጊታቸው ወይም በሐሳባቸው ቢያናድዱኝ ወይም እኔ በምፈልገው መልኩ ባይሆኑልኝ አይከደኝም። ፍቅር ምንጊዜም ቢሆን ድርጊቱ ከእኔ ፍላጎት የተለየ ቢሆን እንኳን ሌላው ሰው የዚህ ዓለም አካል አድርጎ ወደ መቀበል የሚያደርስ ጥልቅ የርኅራኄ ገጽታ አለው። ፍቅር ሌሎችን ያገለግላል። ሌላው ጳውሎስ የተጠቀመበትና በመጽሐፍ ቅዱስ ውስጥ በዚህ ቦታ ብቻ የተጠቀሰው ቃል ቸርነት ነው።
ይህም ቃል ርራዮ በድርግቱ የሚገለጸውን መልካም ሰው የሚያመለክት ነው። ጳውሎስ ትግስት ሙሉ በሙሉ የግድየለሽነት ባህሪ ሳይሆን በድርግት ከሌሎች ጋር በሚደረግ ንቁና ፈጠራ በታከለበት ግንኙነት የታጀበ መሆኑን ግልጽ ለማድረግ ይፈልጋል። ቃሉ ፍቅር ሌሎችን እንደሚጠቅምና እንደሚረዳ ያመለክታል። በዚህ ምክንያት ፍቅር ቸር ተብሎ ተተርጉሟል። ፍቅር ሌሎችን ለመርዳት ምን ጊዜም ዝግጁ ነው። በዚህ ጽሑፍ ውስጥ ፍቅር ስሜት ብቻ እንዳልሆነ ጳውሎስ ግልጽ ለማድረግ ይፈልጋል። ፍቅር ከመውደድ እና መልካም ከማድረግ ጋር የተያያዘ መሆኑ ሊታወቅ ይገባል። ቅዱስ አውግስጢኖስ ዘሎዮላ እንደተናገረው ፍቅርን ይበልጥ ማሳየት የሚቻለው በቃላት ሳይሆን በሥራ ነው። ስለዚህ ፍቅር ፍሪያማነቱን ያሳየናል። ያለ አንዳች ያጸፋ ክፍያ በነጻ የመስጠትና የአገልግሎት ደስታን ለማግኘት ብቻ ራሳችንን ሳንስስት ለሌሎች የመስጠትን ደስታና ክብርነት እንድንለማመድ ያደርገናል። ምንጭ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶ ሐዋርያዊ ምክር ከአንቀጽ 89 እስከ 92 ላይ የተወሰደ ነው።

0: አድማጮቻችን የዛሬው የእሁድ የመስከረም 3 2018 ዓመተ ምህረት ለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁን የሰኞ መስከረም 4 2019 ዓ.ም ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለ ይቅርታ በሰላም መኖር አንችልም ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመስከረም 1993 ዓመተ ምህረት በአሜሪካ የተፈጸመውን አሳዛኝ የሽብር ጥቃት ማስታወሳቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ የልደታቸውን 71ኛ ዓመት ዛሬ ማክበራቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። የፍራቴሊ ቱቲ ወይም ሁላችን ወንድማማቾች ነን ስብሰባ የአንድነትና የህብረት ድልድዮችን ለመገንባት ያለመ ነው መባሉን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለ ይቅርታ በሰላም መኖር አንችልም ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ መስከረም 3 2019 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ባቀረቡበት ወቅት ባሰሙት ቃለ ምዕዳን ጥላቻን፣ መለያየትንና አመጽን ለማስቀረት እንዲሁም ሰላምንና ፍቅርን ለማስፋፋት ሲባል ኢየሱስ ክርስቶስ እኛን ይቅር እንዳለን ሁሉ እኛም ሌሎችን ይቅር ማለት ይገባናል ሲሉ አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Oggi il Vangelo ci parla di un valore fondamentale della vita cristiana, il perdono. Gesù lo ha insegnato e testimoniato fin sulla croce.
1: Ud wendimoche na ehtoche hoy melkam ilet sanbet ihunillachu. Kemateos wengel miraf 18 ke kuter 21 iske 35 tewzdo yetenebbeu yezariw qiddus wengel sulu yikirta ynegrenal. Yikirta degmo yekristianawi hiwet meseretawi bahri new. ኢየሱስ ይቅርታን ያስተማረውና በተግባር ያሳየው በመስቀል ላይ ያለም ጭምር ነው። በዚያም ለሚያሳድዱት ሰዎች ወደ አብ እንዲስል ጸለየ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34። በዛሬው ምንባብ ውስጥ ሐዋርያው ጴጥሮስ ኢየሱስን ስለዚህ ጉዳይ ይጠይቀዋል። ጌታ ሆይ ወንድሜ ስንት ጊዜ ቢበድለኝ ልተውለት እስከ 7 ጊዜ ነውን? የማቴዎስ ወንጌል ምዕራፍ 18 ቁጥር 21። የርሱ ንግግር ለጋስ ልብ እንዳለው ያሳያል። ምክንያቱም በመጽሐፍ ቅዱስ ውስጥ 7 ቁጥር ሙሉነትን ያመለክታል። 7 ጊዜ ይቅር ማለት እጅግ ብዙ ጊዜ ይቅር ማለት ነው። ነገር ግን የኢየሱስ ክርስቶስ ምላሽ ከዚህም በላይ ነው። እስከ 70 ጊዜ 7 እንጂ 7 ጊዜ ብቻ አይደለም። የሉቃስ ወንጌል ምዕራፍ 23 ቁጥር 22። በሌላ አነጋገር ከማንኛውም ገደብ በላይ ያለልክ ማለት ነው። የኢየሱስን ሐሳብ ይበልጥ ግልጽ ለማድረግ ያህል አገልጋዩ ለጌታው መክፈል ፈጽሞ ስለማይችለው ትልቅ ዕዳ የተነገረውን ምሳሌ ያቀርባል። ምንም እንኳን ጌታው የራሱ ዕዳ በንጹህ ምህረት የተሰረዘለት ቢሆንም ለባልደረባው አገልጋይ ግን ያንኑ ምህረት አላሳየም። በዚህ ምክንያት ተገሰጸ፣ እንዲሁም በከባድ ቅጣት ተቀጣ። የማቴዎስ ወንጌል ምዕራፍ 18 ከቁጥር 23 እስከ 30። ኢየሱስ ክርስቶስ በእነዚህ ቃላት ስጦታና ይቅርታ የህልውናችን መሠረት መሆናቸውን ያስታውሰናል። ሁሉም ነገር ለእኛ የተሰጠን በእግዚአብሔር ንጹሕ ፍቅር ነው። በመልካምነት ምላሽን በመስጠት ረገድ ፍጹም ነኝ ብሎ ሊናገር የሚችል ማንም የለም። ስለዚህ የህልውናችን ምንጭ የሆነውና ምክንያት ሳይቀርብ የሚሰጥ ቸርነት በአንድነት ለምንኖረው ሕይወታችን ዋና መመሪያ ነው። ይህንንም በየቀኑ እንለማመደዋለን። ይቅርታ አስፈላጊ ነው። ያለ ይቅርታ በሰላም መኖር አንችልም። ግጭቶች፣ ክሶች፣ ጥላቻዎችና የበቀል እርምጃዎች በልባችንና በሰዎች መካከል መከሰታቸው አይቀርም። እነዚህ በሙሉ ግንኙነቶችን ያበላሻሉ፣ ቤተሰቦችን ይለያያሉ፣ እንዲሁም ጦርነቶችን ያነሳሳሉ። የሰው ልጅ ቁሳዊና ሞራላዊ ድህነት አድማስን ባጨለመበትና መንገዱ እርግጠኛ ባልሆነበት ሁኔታ ውስጥ ነፃ የሚያወጣንና ብርሃን የሚሆነን ይቅርታ ብቻ ነው። ይቅርታ ልክ እንደ ለስላሳ ነፋስ ፀሐይ እንደገና እስክትወጣ ድረስ ጥቁር ደመናዎችንም ጠራርጎ ያስወግዳል። ሐዋርያው ጴጥሮስ በሕይወቱ ውስጥ ይህንን ብዙ ጊዜ ተመልክቶታል። በተለይም በሕማማት ወቅት ኢየሱስ ክርስቶስን ከካደውና ከተወው በኋላ በሐይቅ ዳርቻ ከትንሣኤው ጌታ ጋር ሲገናኝ የዮና ልጅ ስምዖን ሆይ ትወደኛለህን? የዮሐንስ ወንጌል ምዕራፍ 21 ቁጥር 15 የሚለውን ብቸኛ ጥያቄ ሲሰማ ያጋጠመው ሁኔታ የተለየ ነበር። ይህ ጥያቄ ተከተለኝ ከሚለው ጥሪ ጋር አብሮ የመጣ ሲሆን ለመጀመሪያ ጊዜ ሲገናኙ የቀረበለት አይነት ጥሪ ነበር። ይህ ይቅርታን የሚሰጥና የሚፈውስ ፍቅር ለሐዋርያት አለቃ ለሆነው ለጴጥሮስ የተሰጠውን ተልእኮ የሚያረጋግጥ ክስተት ሆነ። ስለሆነም የምሕረት እናት የሆነች የእመቤታችን ቅድስት ድንግል ማርያም እርዳታን እንጠይቅ። ምንም እንኳን እርምጃ ቀድሞ መውሰድ አስቸጋሪ ቢሆንም ይቅርታን እንድናደርግ ጥላቻን የሚያሸንፍና ማንኛውንም አይነት ቅሬታ የሚያስወግድ ሰላማዊና ፈዋሽ የፍቅር ብርሃን በድፍረትና በጽናት እንድናሰራጭ እርሷ ዘወትር ታግዘን።

ክቡራትና ክቡራን አድማጮቻችን ከዚህ በላይ የሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ መስከረም 3 2019 ዓመት ምህረት በቅዱስ ጴጥሮስ አደባባይ ለተገኙት ምእመናን ያሰሙት ቃለ ምዕዳን ሙሉ ትርጉም ነበር። ስላዳመጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስከረም 1993 ዓመተ ምህረት በአሜሪካ የተፈጸመውን አሳዛኝ የሽብር ጥቃት አስታውሱ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ መስከረም 3 2019 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ባደረጉት ንግግር ከ25 ዓመት በፊት በኒውዮርክ፣ ፔንሲልቬኒያና ዋሽንግተን ዲሲ ከተሞች ወደ 3000 ለሚጠጉ ሰዎች ሞት ምክንያት የሆነውን የአሸባሪዎች ጥቃት በማስታወስ ለሰላም መስራት እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስከረም 1ና 3 1993 ዓመተ ምህረት በተፈጸመው የሽብር ጥቃቶች ህይወታቸውን ያጡትን በጸሎታቸው አስተውሰው በጦርነት በተጎዳው ዓለማችን ውስጥ ሰላም እንዲሰፍን ጸሎት እንዲደረግ ጥሪ አቀረበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ መስከረም 3 2019 ዓመተ ምህረት ካቀረቡት የመላእክ እግዚአብሔር ጸሎት በኋላ ለምእመናን ባደረጉት ንግግር ከ25 ዓመት በፊት በአሜሪካ

0: ሩስ ሊቃነ ጳጳሳት ሊዮ 14ኛ 71ኛ የልደት በዓላቸውን ባከበሩበት ሰኞ መስከረም 4 2019 ዓመተ ምህረት ከመላው ዓለም ዙሪያ የመልካም ምኞት መግለጫ መልእክቶች እየደረሳቸው መሆኑ ታውቋል። የጣሊያን ብፁዓን ጳጳሳት ጉባኤ በአገሪቱ ውስጥ የሚገኙ አብያተ ክርስቲያናት ከሚያቀርቧቸው የመልካም ምኞት መግለጫ መልእክቶች ጋር ቅዱስነታቸው ላበረከቱት አገልግሎት የምስጋና መልእክት መላኩ ታውቋል። የጣሊያን ብፁዓን ጳጳሳት በመልእክታቸው ሩሰ ሊቃነ ጳጳሳት ሊዮ 14ኛ ወንጌል የቤተ ክርስቲያን ሕይወት መሠረታዊና ቅድሚያ የሚሰጠው አድርገው መመልከታቸውንና እምነትም ከኢየሱስ ክርስቶስ ጋር የሚደረግ የግል ግንኙነት አድርገው ማቅረባቸውን አስታውሰዋል። በተጨማሪም ለሚስዮናዊ ማህበረሰቦች ሰዎችን በእንግድነት ለሚቀበሉ ቁምስናዎችና ውጤታማ ለሆኑ ተሳትፎዎች ጥሪ ማቅረባቸውን ገልጸዋል። የጣሊያን ብፁዓን ጳጳሳት ቅዱስነታቸው እሁድ መስከረም 3 2019 ዓመተ ምህረት ባቀረቡት የመልአከ እግዚአብሔር ጸሎት ወቅት ያደረጉት ንግግር መሰረት በማድረግ ግጭቶች የሚፈጠሩት በእርቅ እጦት ምክንያት መሆኑን በመጥቀስ በይቅርታና በሰላም መካከል ላለው ግንኙነት አጽንኦት ሰጥተዋል። ባለፈው ዓመት ውስጥ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካደረጓቸው ንግግሮች ሰላም በተደጋጋሚ ከተነሱት ዋና ዋና ርዕሰ ጉዳዮች መካከል አንዱ እንደነበር ተመልክቷል። ለከፍተኛ የቤተ ክርስቲያን ሥልጣን ከተመረጡበት ጊዜ ጀምሮ ስለ ትጥቅ አልባና ትጥቅ አስፈቺ ሰላምን በማስመልከት በሐዋርያዊ ጉብኝቶቻቸው፣ በተለያዩ ስብሰባዎችና በይፋዊ ንግግራቸው ወቅት ስለ ሰላምና ስለ እርቅ በተደጋጋሚ መናገራቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጀመሪያው የአገልግሎት ዓመታቸው ስለ አንድነት፣ ስለ ውይይት፣ ስለ ተስፋና ስለ ሰብአዊ ክብር በተደጋጋሚ ከመናገራቸውም ባሻገር ትጥቅ አልባና ትጥቅ አስፈቺ ሰላም የሚሉ ሁለት ርዕሰ ጉዳዮችን አስመልክተው ከ400 ጊዜ በላይ መናገራቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመጀመሪያ ሐዋርያዊ ጉብኝታቸውን በቱርክና በሊባኖስ ማድረጋቸው ይታወሳል። የመጀመሪያው ዓለም አቀፍ የቤተ ክርስቲያን አንድነት ጉባኤ የተካሄደበትን 1700ኛ ዓመት ለማክበር በኒቅያ በተገኙበት ወቅት በክርስቲያኖች አንድነት ላይ ትኩረት ያደረጉ ሲሆን በሊባኖስ ጉብኝታቸው ደግሞ በውይይትና በሰላም ጉዳዮች ላይ ትኩረት ማድረጋቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኋላም ሞናኮንና አልጄሪያን የጎበኙ የመጀመሪያው ርዕሰ ሊቃነ ጳጳሳት ሆነዋል። በጥንታዊቷ ሂፖ በአሁኑ አናባ ውስጥ ከቅዱስ አጎስጢኖስ ጋር ግንኙነት ያላቸውን ቦታዎች ጎብኝተዋል። በስፔን ባደረጉት ሐዋርያዊ ጉብኝት ወቅት ለአገሪቱ ፓርላማ ንግግር ያደረጉ የመጀመሪያው ርዕሰ ሊቃነ ጳጳሳት ሆነዋል። በነፍሴር ርዕሰ ሊቃነ ጳጳሳት ፍራንችስኮስ የተጀመረውን የ2025 የኢዮቤልዩ ወይም የምህረት ዓመት የቅዱስ ጴጥሮስ ባዚሊካን ቅዱስ በር እንደ ጎርጎሮሳውያኑ ጥር 6 2026 በመዝጋት አጠናቀዋል። ማግኒፊካ ሂውማኒታስ ወይም የሰው ልጅ ታላቅነት በተሰኘው የመጀመሪያ ሐዋርያዊ ሰነዳቸው ላይ አርቲፊሻል ኢንቴሊጀንስ ወይም የሰው ሠራሽ አስተውሎት ቴክኖሎጂ ለሰው ልጅ ክብር፣ ነጻነት፣ ኃላፊነትና የጋራ ጥቅም አገልግሎት መስጠት እንዳለበት አጥብቀው ተናግረዋል። በተጨማሪም ርዕሰ ሊቃነ ጳጳሳት ፍራንችስኮስ ለድሆች ሊሰጥ የሚገባውን ፍቅር በማስመልከት ዲሌክሲቴ ወይም እኔ ወድጄሃለሁ በሚል ርዕስ የጀመሩትን ሐዋርያዊ ምክር አጠናቀዋል። ጭብጡን እንደገና በማስታወስ በሐምሌ ወር የደቡብ ጣሊያን የወደብ ከተማ በሆነች ላምፔዱሳ ሐዋርያዊ ጉብኝት በማድረግ ከስደተኞች ጋር መገናኘታቸው ይታወሳል። እንደ ጎርጎሮሳውያኑ በመስከረም 14 1955 ዓ ም በአሜሪካ ቺካጎ ከተማ የተወለዱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ 72ኛ ዓመታቸውን የጀመሩት የሐዋርያዊ ሥልጣናቸው ዋና ጭብጦች ለሆኑት ሰላም፣ አንድነትና ሰብአዊ ክብር መከላከል ለሚሉት ቅድሚያን በመስጠት እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የፍራቴሊ ቱቲ ወይም ሁላችን ወንድማማቾች ነን ስብሰባ የአንድነትና የህብረት ድልድይን ለመገንባት ያለመ ነው ተባለ። ዘገባውን ዘላለም ኃይሉ ተመልክቶታል፣ እንደሚከተለው ያቀርበዋል።
1: ማህበራዊና አካባቢያዊ ቀውሶች ላይ በማተኮር የተለያዩ ውይይቶች በሚደረጉበት አራተኛው የፍራቴሊ ቱቲ ሲኖዶሳዊ ጉባኤን በተመለከተ በተዘጋጀው ጋዜጣዊ መግለጫ ላይ እንደተገለጸው ተሳታፊዎቹ በተለይም ድምፅ ለሌላቸውና በዓለም ላይ አነስተኛ ኃይል ላላቸው ወገኖች ድምፅ በመስጠት መስተጋብርን የሚፈጥርና አንድነትን የሚሻ የውይይት መድረክ ማዘጋጀት ያለውን አስፈላጊነት አበክረው መግለጻቸው ተነግሯል። የላቲን አሜሪካ ብፁዓን ጳጳሳት ምክር ቤት ሊቀመንበር የሆኑት ብፁዕ ካርዲናል ጄሜ ስፔንግለር የፍራቴሊ ቱቲ ሲኖዶሳዊ ጉባኤን አስመልክቶ መስከረም 1 ቀን 2019 ዓ.ም በተሰጠው ጋዜጣዊ መግለጫ ላይ ባደረጉት ንግግር በታሪካችን በዚህ ወቅት ለመተባበር ሐሳቦችን ለመጋራትና በጋራ ለመስራት በሰሜንም ሆነ በደቡብ የሚገኙትን የማህበረ

0: ማህበረሰባችንን ምርጥ ኃይሎች ማሰባሰብ ይኖርብናል ያሉ ሲሆን በጾነታቸው አክለውም ይህ ሲሆን ለተመረጡ ጥቂቶች ብቻ ሳይሆን በሐላፊነት ማህበራዊና አከባቢያዊ ቀውስን ከሁሉም በላይ ደግሞ የዶችን ችግር የሚፈታ ድንቅ ሰብአዊነት እንዲኖር በመጨረሻም የተሻለ ህይወት እንዲኖር ያስችላል ብለዋል። በዚህ የቤተ ክርስቲያንና የአካዳሚክ ትስስሮችን የሚያገናኘው አራተኛው ተከታታይ ጉባኤ ላይ ከሰሜንና ደቡብ አሜሪካ የተውጣጡ የሰራተኞች፣ የንግድና የፋይናንስ ዘርፍ ተወካዮች፣ የማህበራዊ እንቅስቃሴ አራማጆች፣ የተደራጁ ማህበረሰቦችና ሌሎችን በትክክል ይህንኑ ለማከናወን ያለመ ጥረት እያደረጉ መሆኑን የተናገሩት ብፁዕ ካርዲናሉ ለጋዜጠኞች በሰጡት አስተያየት ስብሰባው የሚካሄደው በቤተ ክርስቲያኒቱ የሲኖዶሳዊ ጉዞ ማዕቀፍ ውስጥ መሆኑን አጽንኦት ሰጥተው በመግለጽ እየተጓዝንበት ያለው ሲኖዶሳዊ መንገድ ሊረዳን እንደሚችል አምናለው ያሉ ሲሆን አክለውም የሲኖዶሱ ሂደት አንድን የተወሰነ የአሰራር ዘዴን መምራትና ማበረታታት እንዳለበት ጠቁመው ከዚህም በተጨማሪ ሁልጊዜም አሳታፊና በቤተ ክርስቲያኒቱ ተልእኮ ላይ የተመሰረተ እንዲሁም በህብረት መንፈስ ላይ የተመሰረተ መሆን እንዳለበት አሳስበዋል። ከካርዲናሉ በተጨማሪ የአሜሪካ የካቶሊክ ቤተ ክርስቲያን ብፁዓን ጳጳሳት ጉባኤ ምክትል ፕሬዝዳንት ሆነው የሚያገለግሉት ብፁዕ አቡነ ዳንኤል ፍሎሬስ አርብ ዕለት በተደረገው ጋዜጣዊ መግለጫ ላይ የተሳተፉ ሲሆን ብፁዕ አቡነ ዳንኤል በበኩላቸው ባደረጉት ንግግር ይህ ጉባኤ አብረን የምንጓዝበትን መንገድ ለማነጻጸር እንዲሁም ድምፅ ለሌላቸው ድምፅ ለመሆንና የተለያዩ አመለካከቶች ወይም አጀንዳዎች ያላቸው ሰዎች በረጋ መንፈስ ተወያይተው እርስ በእርስ የሚደማመጡበትና ወደ ጥልቅ መግባባት እንዲደርሱ የሚያስችሉ መድረኮችን እንድንፈጥር እድል ይሰጠናል ሲሉም ተናግረዋል። ብፁዕ አቡነ ዳንኤል አክለውም በአሜሪካ አህጉራት እንዲህ አይነት ውይይቶች የሚካሄዱባቸውን መድረኮች መፍጠር እጅግ አስፈላጊና ጠቃሚ እንደሆነ የጠቆሙ ሲሆን በአክብሮትና በእርገት ላይ ተስፋ የተመሰረተ ውይይት ሊደረግባቸው የሚችሉ መድረኮችን መፍጠር ለርዕሰ ሊቃነ ጳጳሳት ፍራንቺስኮስም ሆነ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአመራር ዘመን እጅግ ጠቃሚ እንደሆነ ገልጸው ግጭት በማያስከትል መልኩ ችግሮችን ለመፍታት የሚያስችሉ የተለያዩ መንገዶችን መፈለግ የዘመናችን ትልቁ ፈተና እንደሆነም አስረድተዋል። የሰሜንና ደቡቡን የአሜሪካ አህጉራት ሁኔታን በማስመልከት ብፁዕ አቡነ ዳንኤል እንደገለጹት የአሜሪካ ካቶሊክ ጳጳሳት ጉባኤ ከካናዳና ከላቲን አሜሪካ አቻዎቻቸው ጋር በመሆን በተለይም ድምፅ ለሌላቸውና በዚህ ዓለም ውስጥ አነስተኛ ኃይል ላላቸው ሰዎች ሰላማዊ መፍትሄና ተስፋ ሰጪ እድገትን ሊያስገኙ የሚችሉ ሁኔታዎችን የሚፈጥረውን ይህንን የውይይት መንፈስ ለማስተዋወቅና አብሮ ለመጓዝ የሚያስችሉ መንገዶችን መፈለግ እንደሚገባም አሳስበዋል። የላቲን አሜሪካ ብፁዓን ጳጳሳት ምክር ቤት የተደራጀ የሰራተኞች ኅብረት አስተባባሪ የሆኑት ሞንሲኞር ሬጂናልድ አንድሪታ በበኩላቸው አሁን እየተካሄደ ያለው የፍራቴሊ ቱቲ ስብሰባ ቀጣይነት ያለው ሂደት አካል መሆኑን በመጥቀስ ምንም እንኳ በአሁኑ ጊዜ ስብሰባዎቹ በአሜሪካ ላይ ያተኮሩ ቢሆንም እነዚህን የአንድነትና የመቀናጀት እሴቶች ይበልጥ ለማስፋፋት ዝግጁ መሆናቸውን እንዲሁም ይህ ስብሰባ ለዚህ ዓላማ እንዲነሳሱ ማድረጉን ገልጸዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ውህደትን ገና እውን ያልሆነ ህልም ብለው መግለጻቸውን ያስታወሱት ሞንሲኞር አንድሬታ ምንም እንኳ በዚህ ሐሳብ ተቃውሞ ቢኖርም ይህ የላቲን አሜሪካ ባህል ዋና አካል መሆኑን ጠቅሰው ከሰሜን አሜሪካ እንዲሁም በአጠቃላይ ከአሜሪካ አህጉር ጋር የሚደረገው ውይይት እውነተኛ የእርገት እርምጃዎች መሆናቸውን ገልጸዋል። ዓለም አቀፍ ፋይዳ ያለው እሴት የሆነውን የአንድነት ድልድይ እየገነባን ነው ያሉት ጳጳሱም ዓለም አቀፍ ተግዳሮቶች በሚታዩበት ዓለም አቀፋዊ ትስስር ባለው ዓለም ውስጥ እንደምንገኝ አስታውሰው የግዴለሽነትን ባህል እንዲሁም በግለኝነትና በቴክኖክራሲያዊ አመለካከት ላይ ብቻ የተመሰረተውን የግጭት ባህል እንድናሸንፍ ተጠርተናል ብለዋል። ሞንሲኞር አንድሪታ በመጨረሻም በሚካሄዱት ስብሰባዎችና ሂደቶች አማካኝነት በክርስቲያናዊ ስነ ምግባርና በክርስቲያናዊ አመለካከት ላይ የተመሰረተ ሰብአዊነትን እየገነቡ መሆኑን ጠቅሰው ከዚህም ባሻገር የዘመናችን ብፁዓን ጳጳሳት የሚያበረታቱትን እንዲሁም እንድናዳብረው የሚፈልጉትን የመገናኘት ባህል እያሳደጉ መሆኑን ገልጸዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ መስከረም 4 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁን የሰኞ መስከረም 4 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለ ይቅርታ በሰላም መኖር አንችልም ማለታቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ በመስከረም 1993 ዓመተ ምህረት በአሜሪካ የተፈጸመውን አሳዛኝ የሽብር ጥቃት ማስታወሳቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ የልደታቸውን 71ኛ ዓመት ዛሬ ማክበራቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። የፍራቴሊ ቱቲ ወይም ሁላችን ወንድማማቾች ነን ስብሰባ የአንድነትና የህብረት ድልድዮችን ለመገንባት ያለመ ነው መባሉን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለ ይቅርታ በሰላም መኖር አንችልም ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ መስከረም 3 2019 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ባቀረቡበት ወቅት ባሰሙት ቃለ ምዕዳን ጥላቻን መለያየትንና አመጽን ለማስቀረት እንዲሁም ሰላምንና ፍቅርን ለማስፋፋት ሲባል ኢየሱስ ክርስቶስ እኛን ይቅር እንዳለን ሁሉ እኛም ሌሎችን ይቅር ማለት ይገባናል ሲሉ አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Oggi il Vangelo ci parla di un valore fondamentale della vita cristiana, il perdono. Gesù lo ha insegnato e testimoniato fin sulla croce.
1: ውድ ወንድሞቼና እህቶቼ ሆይ መልካም ዕለተ ሰንበት ይሁንላችሁ። ከማቴዎስ ወንጌል ምዕራፍ 18 ከቁጥር 21 እስከ 35 ተወስዶ የተነበበው የዛሬው ቅዱስ ወንጌል ስለ ይቅርታ ይነግረናል። ይቅርታ ደግሞ የክርስቲያናዊ ሕይወት መሰረታዊ ባህሪ ነው። ኢየሱስ ይቅርታን ያስተማረውና በተግባር ያሳየው በመስቀል ላይ ያለም ጭምር ነው። በዚያም ለሚያሳድዱት ሰዎች ወደ አብ እንዲህ ሲል ጸለየ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34። በዛሬው ምንባብ ውስጥ ሐዋርያው ጴጥሮስ ኢየሱስን ስለዚህ ጉዳይ ይጠይቀዋል። ጌታ ሆይ ወንድሜ ስንት ጊዜ ቢበድለኝ ልተውለት እስከ 7 ጊዜ ነውን? የማቴዎስ ወንጌል ምዕራፍ 18 ቁጥር 21። የእርሱ ንግግር ለጋስ ልብ እንዳለው ያሳያል። ምክንያቱም በመጽሐፍ ቅዱስ ውስጥ 7 ቁጥር ሙሉነትን ያመለክታል። 7 ጊዜ ይቅር ማለት እጅግ ብዙ ጊዜ ይቅር ማለት ነው። ነገር ግን የኢየሱስ ክርስቶስ ምላሽ ከዚህም በላይ ነው። እስከ 70 ጊዜ 7 እንጂ 7 ጊዜ ብቻ አይደለም። የሉቃስ ወንጌል ምዕራፍ 23 ቁጥር 22። በሌላ አነጋገር ከማንኛውም ገደብ በላይ ያለልክ ማለት ነው። የኢየሱስን ሐሳብ ይበልጥ ግልጽ ለማድረግ ያህል አገልጋዩ ለጌታው መክፈል ፈጽሞ ስለማይችለው ትልቅ ዕዳ የተነገረውን ምሳሌ ያቀርባል። ምንም እንኳን ጌታው የራሱ ዕዳ በንጹሕ ምሕረት የተሰረዘለት ቢሆንም ለባልደረባው አገልጋይ ግን ያንኑ ምሕረት አላሳየም። በዚህም ምክንያት ተገሰጸ፣ እንዲሁም በከባድ ቅጣት ተቀጣ። የማቴዎስ ወንጌል ምዕራፍ 18 ከቁጥር 23 እስከ 30። ኢየሱስ ክርስቶስ በእነዚህ ቃላት ስጦታና ይቅርታ የሕልውናችን መሠረት መሆናቸውን ያስታውሰናል። ሁሉም ነገር ለእኛ የተሰጠን በእግዚአብሔር ንጹሕ ፍቅር ነው። በመልካምነት ምላሽን በመስጠት ረገድ ፍጹም ነኝ ብሎ ሊናገር የሚችል ማንም የለም። ስለዚህ የሕልውናችን ምንጭ የሆነውና ምክንያት ሳይቀርብ የሚሰጥ ቸርነት በአንድነት ለምንኖረው ሕይወታችን ዋና መመሪያ ነው። ይህንንም በየቀኑ እንለማመደዋለን። ይቅርታ አስፈላጊ ነው። ያለ ይቅርታ በሰላም መኖር አንችልም። ግጭቶች፣ ክሶች፣ ጥላቻዎችና የበቀል እርምጃዎች በልባችንና በሰዎች መካከል መከሰታቸው አይቀርም። እነዚህ በሙሉ ግንኙነቶችን ያበላሻሉ፣ ቤተሰቦችን ይለያያሉ፣ እንዲሁም ጦርነቶችን ያነሳሳሉ። የሰው ልጅ ቁሳዊና ሞራላዊ ድህነት አድማስን ባጨለመበትና መንገዱ እርግጠኛ ባልሆነበት ሁኔታ ውስጥ ነፃ የሚያወጣንና ብርሃን የሚሆነን ይቅርታ ብቻ ነው። ይቅርታ ልክ እንደ ለስላሳ ነፋስ ፀሐይ እንደገና እስክትወጣ ድረስ ጥቁር ደመናዎችንም ጠራርጎ ያስወግዳል። ሐዋርያው ጴጥሮስ በሕይወቱ ውስጥ ይህንን ብዙ ጊዜ ተመልክቶታል። በተለይም በሕማማት ወቅት ኢየሱስ ክርስቶስን ከካደውና ከተወው በኋላ በሐይቅ ዳርቻ ከትንሣኤው ጌታ ጋር ሲገናኝ የዮና ልጅ ስምዖን ሆይ ትወደኛለህን? የዮሐንስ ወንጌል ምዕራፍ 21 ቁጥር 15 የሚለውን ብቸኛ ጥያቄ ሲሰማ ያጋጠመው ሁኔታ የተለየ ነበር። ይህ ጥያቄ ተከተለኝ ከሚለው ጥሪ ጋር አብሮ የመጣ ሲሆን ለመጀመሪያ ጊዜ ሲገናኙ የቀረበለት ዓይነት ጥሪ ነበር። ይህ ይቅርታን የሚሰጥና የሚፈውስ ፍቅር ለሐዋርያት አለቃ ለሆነው ለጴጥሮስ የተሰጠውን ተልእኮ የሚያረጋግጥ ክስተት ሆነ። ስለሆነም የምሕረት እናት የሆነች የእመቤታችን ቅድስት ድንግል ማርያም እርዳታን እንጠይቅ። ምንም እንኳን እርምጃ ቀድሞ መውሰድ አስቸጋሪ ቢሆንም ይቅርታን እንድናደርግ ጥላቻን የሚያሸንፍና ማንኛውንም ዓይነት ቅሬታ የሚያስወግድ ሰላማዊና ፈዋሽ የፍቅር ብርሃን በድፍረትና በጽናት እንድናሰራጭ እርሷ ዘወትር ታግዘን።

0: ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ መስከረም 3 2019 ዓመት ምህረት በቅዱስ ጴጥሮስ አደባባይ ለተገኙት ምእመናን ያሰሙት ቃለ ምዕዳን ሙሉ ትርጉም ነበር። ስላዳመጣችሁን ከልብ እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስከረም 1993 ዓመተ ምህረት በአሜሪካ የተፈጸመውን አሳዛኝ የሽብር ጥቃት አስታውሱ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ መስከረም 3 2019 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ባደረጉት ንግግር ከ25 ዓመት በፊት በኒውዮርክ፣ ፔንሲልቬኒያና ዋሽንግተን ዲሲ ከተሞች ወደ 3000 ለሚጠጉ ሰዎች ሞት ምክንያት የሆነውን የአሸባሪዎች ጥቃት በማስታወስ ለሰላም መስራት እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስከረም 1ና 3 1993 ዓመተ ምህረት በተፈጸመው የሽብር ጥቃቶች ህይወታቸውን ያጡትን በጸሎታቸው አስተውሰው በጦርነት በተጎዳው ዓለማችን ውስጥ ሰላም እንዲሰፍን ጸሎት እንዲደረግ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ መስከረም 3 2019 ዓመተ ምህረት ካቀረቡት የመላእክ እግዚአብሔር ጸሎት በኋላ ለምእመናን ባደረጉት ንግግር ከ25 ዓመት በፊት በአሜሪካ የተፈጸመውን የመስከረም 1 የሽብር ጥቃት አስታውሰዋል። በኒውዮርክ፣ በዋሽንግተን ዲሲ እና በፔንሲልቬኒያ በተፈጸሙት የተቀናጁ የሽብር ጥቃቶች ወደ 3000 የሚጠጉ ሰዎች ህይወታቸውን ያጡ ሲሆን ከዚያን ጊዜ ወዲህ ከክስተቱ ጋር በተያያዙ ህመሞች ምክንያት በመቶዎች የሚቆጠሩ ሰዎች ህይወታቸው አልፏል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የልደታቸውን 71ኛ ዓመት ዛሬ አከበሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰላም ጥሪዎችን፣ ሐዋርያዊ ጉብኝቶችንና ለሰብአዊ ክብር ያላቸው ትኩረት በተለየ ሁኔታ የታየበትን ዓመት ተከትሎ መስከረም 4 2019 ዓመተ ምህረት 71ኛ የልደት በዓላቸውን አክብረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ 71ኛ የልደት በዓላቸውን ባከበሩበት ሰኞ መስከረም 4 2019 ዓመተ ምህረት ከመላው ዓለም ዙሪያ የመልካም ምኞት መግለጫ መልእክቶች እየደረሳቸው መሆኑ ታውቋል። የጣሊያን ብፁዓን ጳጳሳት ጉባኤ በአገሪቱ ውስጥ የሚገኙ አብያተ ክርስቲያናት ከሚያቀርቧቸው የመልካም ምኞት መግለጫ መልእክቶች ጋር ቅዱስነታቸው ላበረከቱት አገልግሎት የምስጋና መልእክት መላኩ ታውቋል። የጣሊያን ብፁዓን ጳጳሳት በመልእክታቸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወንጌል የቤተ ክርስቲያን ሕይወት መሠረታዊና ቅድሚያ የሚሰጠው አድርገው መመልከታቸውንና እምነትም ከኢየሱስ ክርስቶስ ጋር የሚደረግ የግል ግንኙነት አድርገው ማቅረባቸውን አስታውሰዋል። በተጨማሪም ለሚስዮናዊ ማኅበረሰቦች፣ ሰዎችን በእንግድነት ለሚቀበሉ ቁምስናዎችና ውጤታማ ለሆኑ ተሳትፎዎች ጥሪ ማቅረባቸውን ገልጸዋል። የጣሊያን ብፁዓን ጳጳሳት ቅዱስነታቸው እሁድ መስከረም 3 2019 ዓመተ ምህረት ባቀረቡት የመልአክ እግዚአብሔር ጸሎት ወቅት ያደረጉትን ንግግር መሠረት በማድረግ ግጭቶች የሚፈጠሩት በእርቅ እጦት ምክንያት መሆኑን በመጥቀስ በይቅርታና በሰላም መካከል ላለው ግንኙነት አጽንኦት ሰጥተዋል። ባለፈው ዓመት ውስጥ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ካደረጓቸው ንግግሮች ሰላም በተደጋጋሚ ከተነሱት ዋና ዋና ርዕሰ ጉዳዮች መካከል አንዱ እንደነበር ተመልክቷል። ለከፍተኛ የቤተ ክርስቲያን ሥልጣን ከተመረጡበት ጊዜ ጀምሮ ስለ ትጥቅ አልባና ትጥቅ አስፈቺ ሰላምን በማስመልከት በሐዋርያዊ ጉብኝቶቻቸው፣ በተለያዩ ስብሰባዎችና በይፋዊ ንግግራቸው ወቅት ስለ ሰላምና ስለ እርቅ በተደጋጋሚ መናገራቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጀመሪያው የአገልግሎት ዓመታቸው ስለ አንድነት፣ ስለ ውይይት፣ ስለ ተስፋና ስለ ሰብአዊ ክብር በተደጋጋሚ ከመናገራቸውም ባሻገር ትጥቅ አልባና ትጥቅ አስፈቺ ሰላም የሚሉ ሁለት ርዕሰ ጉዳዮችን አስመልክተው ከ400 ጊዜ በላይ መናገራቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመጀመሪያ ሐዋርያዊ ጉብኝታቸውን በቱርክና በሊባኖስ ማድረጋቸው ይታወሳል። የመጀመሪያው ዓለም አቀፍ የቤተ ክርስቲያን አንድነት ጉባኤ የተካሄደበትን 1700ኛ ዓመት ለማክበር በኒቅያ በተገኙበት ወቅት በክርስቲያኖች አንድነት ላይ ትኩረት ያደረጉ ሲሆን በሊባኖስ ጉብኝታቸው ደግሞ በውይይትና በሰላም ጉዳዮች ላይ ትኩረት ማድረጋቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኋላም ሞናኮንና አልጄሪያን የጎበኙ የመጀመሪያው ርዕሰ ሊቃነ ጳጳሳት ሆነዋል። በጥንታዊቷ ሂፖ በአሁኑ አናባ ውስጥ ከቅዱስ አጎስጢኖስ ጋር ግንኙነት ያላቸውን ቦታዎች ጎብኝተዋል። በስፔን ባደረጉት ሐዋርያዊ ጉብኝት ወቅት ለአገሪቱ ፓርላማ ንግግር ያደረጉ የመጀመሪያው ርዕሰ ሊቃነ ጳጳሳት ሆነዋል። በነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተጀመረውን የ2025 የኢዮቤልዩ ወይም የምህረት ዓመት የቅዱስ ጴጥሮስ ባዚሊካን ቅዱስ በር እንደ ጎርጎሮሳውያኑ ጥር 6 2026 በመዝጋት አጠናቀዋል። ማግኒፊካ ሂዩማኒታስ ወይም የሰው ልጅ ታላቅነት በተሰኘው የመጀመሪያ ሐዋርያዊ ሰነዳቸው ላይ አርቲፊሻል ኢንተሊጀንስ ወይም የሰው ሰራሽ አስተውሎት ቴክኖሎጂ ለሰው ልጅ ክብር፣ ነጻነት፣ ኃላፊነትና የጋራ ጥቅም አገልግሎት መስጠት እንዳለበት አጥብቀው ተናግረዋል። በተጨማሪም ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለድሆች ሊሰጥ የሚገባውን ፍቅር በማስመልከት ዲሌክሲቴ ወይም እኔ ወድጄሃለሁ በሚል ርዕስ የጀመሩትን ሐዋርያዊ ምክር አጠናቀዋል። ጭብጡን እንደገና በማስታወስ በሐምሌ ወር የደቡብ ጣሊያን የወደብ ከተማ በሆነች ላምፔዱሳ ሐዋርያዊ ጉብኝት በማድረግ ከስደተኞች ጋር መገናኘታቸው ይታወሳል። እንደ ጎርጎሮሳውያኑ በመስከረም 14 1955 ዓመተ ምህረት በአሜሪካ ቺካጎ ከተማ የተወለዱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ 72ኛ ዓመታቸውን የጀመሩት የሐዋርያዊ ሥልጣናቸው ዋና ጭብጦች ለሆኑት ሰላም፣ አንድነትና ሰብአዊ ክብር መከላከል ለሚሉት ቅድሚያን በመስጠት እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የፍራቴሊ ቱቲ ወይም ሁላችን ወንድማማቾች ነን ስብሰባ የአንድነትና የህብረት ድልድይን ለመገንባት ያለመ ነው ተባለ። ዘገባውን ዘላለም አይሉ ተመልክቶታል፣ እንደሚከተለው ያቀርበዋል።
1: ማህበራዊና አካባቢያዊ ቀውሶች ላይ በማተኮር የተለያዩ ውይይቶች በሚደረጉበት አራተኛው የፍራቴሊ ቱቲ ሲኖዶሳዊ ጉባኤን በተመለከተ በተዘጋጀው ጋዜጣዊ መግለጫ ላይ እንደተገለጸው ተሳታፊዎቹ በተለይም ድምፅ ለሌላቸውና በዓለም ላይ አነስተኛ ኃይል ላላቸው ወገኖች ድምፅ በመስጠት መስተጋብርን የሚፈጥርና አንድነትን የሚሻ የውይይት መድረክ ማዘጋጀት ያለውን አስፈላጊነት አበክረው መግለጻቸው ተነግሯል። የላቲን አሜሪካ ብፁዓን ጳጳሳት ምክር ቤት ሊቀመንበር የሆኑት ብፁዕ ካርዲናል ጄሜ ስፔንግለር የፍራቴሊ ቱቲ ሲኖዶሳዊ ጉባኤን አስመልክቶ መስከረም 1 ቀን 2019 ዓ.ም በተሰጠው ጋዜጣዊ መግለጫ ላይ ባደረጉት ንግግር በታሪካችን በዚህ ወቅት ለመተባበር፣ ሐሳቦችን ለመጋራትና በጋራ ለመስራት በሰሜንም ሆነ በደቡብ የሚገኙትን የማህበረሰባችንን ምርጥ ኃይሎች ማሰባሰብ ይኖርብናል ያሉ ሲሆን፣ በጽኑነታቸው አክለውም ይህ ሲሆን ለተመረጡ ጥቂቶች ብቻ ሳይሆን በኃላፊነት ማህበራዊና አካባቢያዊ ቀውስን ከሁሉም በላይ ደግሞ የድሆችን ችግር የሚፈታ ድንቅ ሰብአዊነት እንዲኖር በመጨረሻም የተሻለ ሕይወት እንዲኖር ያስችላል ብለዋል። በዚህ የቤተ ክርስቲያንና የአካዳሚክ ትስስሮችን የሚያገናኘው አራተኛው ተከታታይ ጉባኤ ላይ ከሰሜንና ደቡብ አሜሪካ የተውጣጡ የሰራተኞች፣ የንግድና የፋይናንስ ዘርፍ ተወካዮች፣ የማህበራዊ እንቅስቃሴ አራማጆች፣ የተደራጁ ማህበረሰቦችና ሌሎችም በትክክል ይህንኑ ለማከናወን ያለመ ጥረት እያደረጉ መሆኑን የተናገሩት ብፁዕ ካርዲናሉ ለጋዜጠኞች በሰጡት አስተያየት ስብሰባው የሚካሄደው በቤተ ክርስቲያኒቱ የሲኖዶሳዊ ጉዞ ማዕቀፍ ውስጥ መሆኑን አጽንኦት ሰጥተው በመግለጽ እየተጓዝንበት ያለው ሲኖዶሳዊ መንገድ ሊረዳን እንደሚችል አምናለው ያሉ ሲሆን፣ አክለውም የሲኖዶሱ ሂደት አንድን የተወሰነ የአሰራር ዘዴን መምራትና ማበረታታት እንዳለበት ጠቁመው ከዚህም በተጨማሪ ሁልጊዜም አሳታፊና በቤተ ክርስቲያኒቱ ተልእኮ ላይ የተመሰረተ እንዲሁም በህብረት መንፈስ ላይ የተመሰረተ መሆን እንዳለበት አሳስበዋል። ከካርዲናሉ በተጨማሪ የአሜሪካ የካቶሊክ ቤተ ክርስቲያን ብፁዓን ጳጳሳት ጉባኤ ምክትል ፕሬዝዳንት ሆነው የሚያገለግሉት ብፁዕ አቡነ ዳንኤል ፍሎሬስ አርብ ዕለት በተደረገው ጋዜጣዊ መግለጫ ላይ የተሳተፉ ሲሆን፣ ብፁዕ አቡነ ዳንኤል በበኩላቸው ባደረጉት ንግግር ይህ ጉባኤ አብረን የምንጓዝበትን መንገድ ለማነጻጸር እንዲሁም ድምፅ ለሌላቸው ድምፅ ለመሆንና የተለያዩ አመለካከቶች ወይም አጀንዳዎች ያላቸው ሰዎች በረጋ መንፈስ ተወያይተው እርስ በእርስ የሚደማመጡበትና ወደ ጥልቅ መግባባት እንዲደርሱ የሚያስችሉ መድረኮችን እንድንፈጥር እድል ይሰጠናል ሲሉም ተናግረዋል። ብፁዕ አቡነ ዳንኤል አክለውም በአሜሪካ አህጉራት እንዲህ አይነት ውይይቶች የሚካሄዱባቸውን መድረኮች መፍጠር እጅግ አስፈላጊና ጠቃሚ እንደሆነ የጠቆሙ ሲሆን፣ በአክብሮትና በእርገት ላይ ተስፋ የተመሰረተው ውይይት ሊደረግባቸው የሚችሉ መድረኮችን መፍጠር ለርዕሰ ሊቃነ ጳጳሳት ፍራንቺስኮስም ሆነ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአመራር ዘመን እጅግ ጠቃሚ እንደሆነ ገልጸው ግጭት በማያስከትል መልኩ ችግሮችን ለመፍታት የሚያስችሉ የተለያዩ መንገዶችን መፈለግ የዘመናችን ትልቁ ፈተና እንደሆነም አስረድተዋል። የሰሜንና ደቡቡን የአሜሪካ አህጉራት ሁኔታን በማስመልከት ብፁዕ አቡነ ዳንኤል እንደገለጹት የአሜሪካ ካቶሊክ ጳጳሳት ጉባኤ ከካናዳና ከላቲን አሜሪካ አቻዎቻቸው ጋር በመሆን በተለይም ድምጽ ለሌላቸውና በዚህ ዓለም ውስጥ አነስተኛ ኃይል ላላቸው ሰዎች ሰላማዊ መፍትሄና ተስፋ ሰጪ እድገት ሊያስገኙ የሚችሉ ሁኔታዎችን የሚፈጥረውን ይህንን የውይይት መንፈስ ለማስተዋወቅና አብሮ ለመጓዝ የሚያስችሉ መንገዶችን መፈለግ እንደሚገባ ማሳስበዋል። የላቲን አሜሪካ ብፁዓን ጳጳሳት ምክር ቤት የተደራጀ የሰራተኞች ህብረት አስተባባሪ የሆኑት ሞንሲኞር ሬጂናልድ አንድሪታ በበኩላቸው አሁን እየተካሄደ ያለው የፍራቴሊ ቱቲ ስብሰባ ቀጣይነት ያለው ሂደት አካል መሆኑን በመጥቀስ ምንም እንኳን በአሁኑ ጊዜ ስብሰባዎቹ በአሜሪካ ላይ ያተኮሩ ቢሆንም እነዚህን የአንድነትና የመቀናጀት እሴቶች ይበልጥ ለማስፋፋት ዝግጁ መሆናቸውን እንዲሁም ይህ ስብሰባ ለዚህ ዓላማ እንዲነሳሱ ማድረጉን ገልጸዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ውህደትን ገና እውን ያልሆነ ህልም ብለው መግለጻቸውን ያስታወሱት ሞንሲኞር አንድሬታ ምንም እንኳ በዚህ ሐሳብ ተቃውሞ ቢኖርም ይህ የላቲን አሜሪካ ባህል ዋና አካል መሆኑን ጠቅሰው ከሰሜን አሜሪካ እንዲሁም በአጠቃላይ ከአሜሪካ አህጉር ጋር የሚደረገው ውይይት እውነተኛ የእርገት እርምጃዎች መሆናቸውን ገልጸዋል። ዓለም አቀፍ ፋይዳ ያለው እሴት የሆነውን የአንድነት ድልድይ እየገነባን ነው ያሉት ጳጳሱም ዓለም አቀፍ ተግዳሮቶች በሚታዩበት ዓለም አቀፋዊ ትስስር ባለው ዓለም ውስጥ እንደምንገኝ አስታውሰው የግዴለሽነትን ባህል እንዲሁም በግለኝነትና በቴክኖክራሲያዊ አመለካከት ላይ ብቻ የተመሰረተውን የግጭት ባህል እንድናሸንፍ ተጠርተናል ብለዋል። ሞንሲኞር አንድሪታ በመጨረሻም በሚካሄዱት ስብሰባዎችና ሂደቶች አማካኝነት በክርስቲያናዊ ስነ ምግባርና በክርስቲያናዊ አመለካከት ላይ የተመሰረተ ሰብአዊነትን እየገነቡ መሆኑን ጠቅሰው ከዚህም ባሻገር የዘመናችን ብፁዓን ጳጳሳት የሚያበረታቱትን እንዲሁም እንድናዳብረው የሚፈልጉትን የመገናኘት ባህል እያሳደጉ መሆኑን ገልጸዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ መስከረም 4 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።